0: እንደምን አመሻችኋል አድማጮቻችን። የማክሰኞ ምሽት የቢቢሲ አማርኛ የራዲዮ ፕሮግራማችንን ጀምረናል። በዛሬው ፕሮግራማችን ከሳምንት በላይ በእስር ላይ የምትገኘው ጋዜጠኛ ሳልሳዊት ባይነሳኝ እስካሁን ፍርድ ቤት አለመቅረቧ
1: ፍርድ ቤት ልትጠሩ ብንማል ስላልቻለች በምንድን ነው የተጠረጠረችው የሚለውን ጉዳይ ፎርማሊ ወይ ደግሞ ኦፊሻሊ ልናቀ አልቻልንም።
0: በሊቢያ ኢትዮጵያን ስደተኞች የመጤጠል ጥቃት እየደረሰብን ነው ይላሉ።
2: ባሩን ቀድመ ትከፍላለ፣ እሱን ትበላለ፣ እንደገና እስር ቤት ትገባለ፣ የእስር ቤቱን ደግሞ ከፍለት ትወጣለ፣ እንደገና ስራ ቦታ። አሁን ወደ ሀገራችን መግባትም አልቻለንም፣ ከዚህ ሀገር መውጣትም አልቻለንም፣ እዚህ ሀገር መኖርም አልቻለንም።
0: የስፖርት ዘገባ ማካተናል። ስርጭታችንን በቀጥታ በፌስቡክ በዩቲዩብ በናይልሳትና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁ እንድትቆዩ ግብዣችን ነው። በፖሊስ ከተያዘች ከአንድ ሳምንት በላይ የሆናት ጋዜጠኛ ሳልሳዊት ባይነሳኝ እስካሁን ፍርድ ቤት እንዳልቀረበች ቤተሰቧና ጠበቃዋ ተናገሩ። የቀድሞዋ የዋልታና ፋና ጋዜጠኛ ባለፈው ሳምንት ሰኞ ለጥያቄ ትፈለጋለች በሚል ከአጋዥዋ ጋር ከመኖሪያ ቤቷ መወሰዷንና አጋዥዋ በሁለተኛው ቀን ብትለቀቅም ሳልሳዊት ግን እስካሁን በእስር ላይ እንደምትገኝ እህቷ ሃይማኖት ባይነሳኝ ለቢቢሲ አስረድታለች።
3: የሆነው ሰኞ ላስት ዊክ ሰኞ ዕለት ነው የተወሰደችው ከቤቷ ነው። ከቤት አጋዥዋ ጋር አንድ ላይ ነው የወሰዷት። ለእኔ ያሳወቀችኝ ወደ 9:30 ምናምን የሚሆን ሰዓት ላይ ደውላ ለጥያቄ ስለምንፈልግሽ የወሰድንሽ ነው ብለውኛል ብላ ነበር ኢንፎርም ያደረገችኝ። ከዛ በኋላ ወደ 12:30 ምናምን አካባቢ ራሷ ደውላ አልባሳትና ምግብ እንዳቀብላት ደወለችልኝ። ሶ ኢሚዲየትሊ በማግስቱ ማክሰኞ ጠዋት ሲሄድ ማግኘት እንደማልችል ቤተሰብ መገናኘት እንደማትችል ነገሩኝ። ሶ ማክሰኞ ዕለት እሱን እንዳለ ሆኖ ወደ ፍርድ ቤት ሄድን። ፍርድ ቤት ትቀርባለች ብለን አስበን ስለነበረ በማግስቱ ፍርድ ቤት አልቀረበችም። ማክሰኞ ጠዋትም ማክሰኞ ከሰዓትም አልነበረችም። ሶ ወደኋላ ተመልሼ እኔ ወደ መርማሪዎቹ የት ናቸው ወይ እናገኛት ወይ ደግሞ ፍርድ ቤት አቅርቡልን ምንድን ነው የሆነው ያለው ነገር የሚል ጥያቄ አቅርቤ ነበረ። ን ያገኛቸዋት አይደለም ምናምን አይነት ነገር አሉና ን ሂዶ ኦርደር ነገር አደረገ። ከዚህ በኋላ ቤተሰብ ጋር ትገናኝ የሚል ማለት ከሮብ ጀምሮ ያሉትን ቀኖች አግኝቻታለሁኝ። ሰኞና ማክሰኞ ያው ጨለማ ክፍል ውስጥ ነበር የነበረችው። ኤቨንቹዋሊ ከዛ ጊዜ በኋላ ስንጠይቃቸው ጠብቁ ያገኛቸዋት ማውደት ጠብቁ በሚል ሲመልሳቸው አንድ አይነት ነው። ሶስተኛ ፖሊስ ጣቢያ የሚባለው ላል ፒያሳ ጋር ያለው ፖሊስ ኮሚሽን የሚሉት ማለት ነው። ሶስተኛ ፖሊስ ጣቢያ አንዳንዴ ማዕከላዊ ይባላል። እዛ ያሉ መርማሪዎች ናቸው ጠብቁም እያሉን ያሉት። እሷም የምትገኘው ኤግዛክትሊ እዛ ቦታ ነው።
0: የጋዜጠኛዋ ጠበቃ የሆኑት አቶ ዘውዱ በቀለ ደንበኛቸው እስካሁን ፍርድ ቤት ባለመቅረቧ አካልን ነፃ የማውጣት ክስ መመስረታቸውን ተናግረዋል።
1: ከቤተሰቦቿ በደረሰኝ መረጃ መሰረት ሰኔ 1 2018 ዓ.ም መኖሪያ ቤቷ ወደ አዲስ አበባ ፖሊስ ኮሚሽን ተቋም እንደተወሰደች እና አዲስ አበባ ፖሊስ ኮሚሽን ተቋም ከደረሰች በኋላ ደውላ እዛ እንዳለች እና እንዲጠይቋት እንደገለጸችላቸው ነው የገለጹልኝ። ከዛም በኋላ ፍርድ ቤት ትቀርባለች ብለን ነበር የጠበቅነው። ፍርድ ቤት ልትቀርብም ስላልቻለች በምንድን ነው የተጠረጠረችው የሚለውን ጉዳይ ፎርማሊ ወይ ደግሞ ኦፊሻሊ ልናቀ አልቻልንም። እንደ ባለሙያ ምንድን ያደረግ ነው በፍታብሔር ስነስርዓት ህግ ቁጥር 177 መሰረት ያው እንደዚያ ያሉ ሁኔታዎች በተከሰቱ ጊዜ አንድ ሰው አካል ነፃ ለማውጣት ለፍርድ ቤት የክስ አቤቱታ ማቅረብ መብት ስላለው ያንን መሰረት አድርገን በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ፍትሐብሔር ችሎት አንደኛ ልዩ ልዩ ችሎት ክስ መስርተናል። ሳልሳዊት ባይነሳኝ ፍርድ ቤት ልቀርብ ስላልቻለች እስሯ ከህግ አንጻር ያው ህገወጥ እስር ነው ተብሎ የሚታሰበው፣ በዚህ ጊዜ ደግሞ አካልን ነፃ የማውጣት መብት ያላት በመሆኑ እሱን መነሻ አድርገን ፖሊስ ኮሚሽኑ ለምን እንዲያዛት እና በምን አግባብ እንዲያዛት እስካሁንም ያለ ፍርድ ቤት ትዕዛዝ ያቆያት በመሆኑ ያለምንም ቅድመ ሁኔታ ከእስር እንዲለቃት ዳኝነት ጠይቀን ለፍርድ ቤት አመልከቻ አስገብተናል።
0: የእስር አያያዟን በተመለከተም ጠበቃዋ ይህንን ብለዋል።
1: ባለኝ መረጃ ምንም አካላዊ ጉዳት ወይም ደግሞ ተጽዕኖ ያለባት እንደሆነ ምንም መረጃ የለኝም። ሆኖም ግን ማንም ሰው ያለ ፍርድ ቤት ትዕዛዝ በምን እንደተጠረጠረ እንኳን በፍርድ ቤት

0: በአግባቡ ሳይገለጽበት በስር መቆየት ራሱን የቻለ የስነ ልቦናም ያካልም ተጽዕኖ ስላለው እሷ በዛ ሁኔታ ላይ እንዳለች ነው ታሳቢ የሚደረገው።
1: በጉዳዩ ላይ የአዲስ አበባ ፖሊስ ኮሚሽንን ለማነጋገር ለኮሚሽኑ የህዝብ ግንኙነት ኃላፊ ኮማንደር ቶማስ በተደጋጋሚ ብንደውልም ስልካቸው ባለመነሳቱ አልተሳካም። በሊቢያ በስደት የሚገኙ ኢትዮጵያውያን ከቅርብ ጊዜ ወዲህ የመጤጠል ጥቃት ሰለባ የሆኑ እንደሆነ ተናገሩ። ቢቢሲ ያነጋገራቸውና ስማቸው እንዲገለጽ ያልፈለጉ ኢትዮጵያውያን እንደሚሉት ካለፉት 2 ሳምንታት ወዲህ ሊቢያውያን ከፍተኛ ስቃይ ያደረሱባቸው እንደሆነና አገራችንን ለቃችሁ ካልወጣችሁ እንገድላችኋለን ይላሉ እንደሚያስፈራሯቸው አብራርተዋል። ቀደም ብሎ ጥቃት ይደርስባቸው የነበረው በታጣቂዎች እንደነበረና አሁን ግን ተራ ዜጎች ጭምር በቤታቸው ጋራጅ ውስጥ ያጎሩ ገንዘብ አምጡ ይላሉ ድብደባ ያደረሱባቸው እንደሆነ ተናግረዋል።
2: ትሪፖሊ ዋና ከተማ ውስጥ ነው የምኖረው። ከዛ ያለንበት ሁኔታ ደግሞ በጣም አስቸጋሪ ሁኔታ ውስጥ ነው ያለን።
3: ምንድነው አስቸጋሪ የሚያደርገው?
2: በቃ ሰዎቹ ሰውን ለመጥላት ስራ ቦታ ደግሞ መጥቶ እንትን እያደረጉ ማታ መተኛት የለም። አስሬ በየት በኩል ገቡ በየት በኩል እንደ እንትን አሉብኝ ብለው ከቤት ማፈት አለ። ከግቢ ደግሞ መውጣት አንችልም። አትክልት ነገር የሆነ የተለያየ ነገር የምንበላው ነገር ዳቦ እንኳን ገዝተን መውጣት አንችልም።
3: ለምን?
2: ትያዝ አለ። በቃ ይይዛል። አንድ ወጣት ይዞ ያስራል። ሁሉም የራሱ በየቤቱ መጋዘን አለ፣ ከመንግስት ውጭ የሆነ አካል ማለት ነው።
3: ለምንድን ነው የሚያስሩ?
2: ደግሞ ሸሽ ብር ጠይቀዋሉ። በቃ አስሮ ብር ትጠየቃለ፣ ትቀጠቀጣለ። ሁሉም በመንግስት መጡ፣ ሁሉም በየቤቱ በየመኖሪያ ቤቱ መጋዘን አለ። ገባ?
3: ስለዚህ ስደተኞችን እያሰሩ ብር መጠየቅ እንደ አንድ ንግድ ይዘውታል ማለት ነው?
2: አዎ፣ ሁሉም ወጣቱ በየመኪናው ያሰረ ከመንግስት ውጭ ሆነ። እነሱን ደግሞ በሆነ በኩል ሽሽት መጣ ደግሞ ሚሊሻ ተብሎ ደግሞ እነሱን ቤት ሰብሮ እየገቡ ያስራሉ፣ ቀጠቅጣሉ። እነሱን በግላቸው ብር ብር ይወስዳሉ። ከዛ እነሱን ደግሞ አልፈ ደግሞ የሆነ ሰዓት ደግሞ የመንግስት አካሉ እነሳል።
3: ለመንግስት አካል ቅሬታ አታቀርቡም ወይ?
2: ብዙ ጊዜ አቅርበናል። እነሱ በቃ ሁሉም ተያይዞ ነው አንድ ነው። ግማሹ ደግሞ ከሀገራችን ይወጣልን ብለን ደግሞ ወደ ባህር ስንሄድ ደግሞ ወደ ባህር ደግሞ ይዞ ይመልሳሉ፣ እዛ ያስራሉ። በዛ በኩል ደግሞ ብር ይጠይቃሉ። ብሩ እንደገና የባህሩን ቀድመ ትከፍላለ፣ እሱን ትበላለ፣ እንደገና እስር ቤት ትገባለ፣ የእስር ቤቱን ደግሞ ከፍለ ትወጣለ፣ እንደገና ስራ ቦታ። አሁን ወደ ሀገራችን መግባትም አልቻለንም፣ ከዚህ ሀገር መውጣትም አልቻለንም፣ እዚህ ሀገር መኖርም አልቻለንም። ብቻ ስቃይ ነው።
3: እንደው በቅርብ የሰማሃቸው ብዙ ታሪኮች ይኖራሉ፣ አንተም ላይ የደረሰ ምን አይነት ነገር ነው የሚያደርሱባችሁ?
2: በቃ በቅርቡ የታሰሩ ልጆች አሁን ወንድሞቻችን ነው። ከኛ አጠገብ ከቤት የወጡ ልጆች አሉ። ፖቲሻል ሰፈር ይባላል። ሰ ልዩ ሰፈሩ ተክራይተን ቤት የምንኖርበት ሰፈር ማለት ነው። ከዛ የነበሩ ልጆች ታሞ ምናምን ቤት ውስጥ ነበሩ። ከቤት ውስጥ ደግሞ ገብቶ በር ሰብሮ ገብቶ ልጆቹ ወጡ። ቤት ሰብሮ ይዞ ወጡ። ከዛ እዛ ወስዶ እስከ 3 ሳምንት ድረስ የት አሉ የት እንዳሉ ምናምን ሳናቅ ደግሞ ከ3 ሳምንት በኋላ በራሳቸው ስልክ ደውሎ ይህን ያክል ብር ከከፈላችሁ ልጆችን ልለቅ እንችላለን አሉ። $6,000 ምናምን ከከፈላችሁ ልጆች እንለቃለን አሉ። ከዛ ልጆችን $6,000 ከፍለን እንኳን እንደገና ከፍስን ብሩ በግሩፕ ምናምን አስረን ብሩን ከፍለናችሁ ልጆችን አስወጣል አሉ ልጆች ሆኑ።
3: እንዴት ነው ብር የምታገኙት? $6,000 ያህል
2: በቲክታክ ምናምን ትልልቅ ፎሎወሮች ያሉበት ቤት ገብትን በፎሎ ቻሌንጅ በቃ ለመና በብዙ አቅጣጫ ምናምን እያለቀሰን፣ ያው ሶሻል ሚዲያ በአሁኑ ሰዓት ይታወቃል፣ ሁሉም እያለቀሰን በሚዲያ።
3: የሰው ቤት ተከራይታችሁ ነው የምትኖሩት አይደል?
2: እሱም ያ ተከራዩ ደግሞ ከቤት ቤት ልቀቅ እያለ ተከራዩ ቤት እንዳይከራይ እያደረጉት ነው። ሰላማዊ ሰልፍ ወጥቶ ሰሞኑን ተከራዮች ከቤት ውጡ እያሉ አሁን በተደጋጋሚ ወንጀል እየፈጠሩ ነው። የምንኖርበት ቤት ደግሞ ወጥተን የት እንሄዳለን? አሁን ዩኤን ደግሞ ዘጉ። ከቤት ውጡ ሳይሉ በፊት እዛ በሰላማዊ ሰልፍ ወጥቶ ሰው ህዝቡ ተሰብስቦ ዩኤን አዘጉ። እሱ ተቃውሞ በህዝቡ ሴት፣ ህጻናቶች፣ ሽማግሌዎች እንደዚህ ወጥቶ ስደተኛ አንፈልግም ብሎ በበራፉ ላይ የሆነ በትራምፕ ምናምን መኪናምቶ አፈር ደፍቶ በሩ አዘግቶታል። ሕክምና አናገኝም። አሁን ከምን ሐኪም ቤት ብንሄድ ሕክምና አይሰጡም።
3: የኢትዮጵያ ኤምባሲ የለም እዛ?
2: ኢትዮጵያ ኤምባሲ የለም።
3: ስለዚህ ጉዳያችሁን አቤት የምትሉት ለማን ነው?
2: ማንም የለም።
3: ወደ ኢትዮጵያ መመለስም አልቻልንም ብለህ ነበር። ምንድን ነው የከለከላችሁ ወደ ኢትዮጵያ ለመመለስ?
2: በምን ይመለሳል? በምን እንዴት ነው የሚመለስ? ሁሉም አሁን እኛ በሳራ በረሃ ነው። ሱዳን እዛን ረብሻ ስትነሳ በሳራ በረሃ ነው ገባል። ፓስፖርትም የለንም። ስቃይ ሌላ ዜጋ አሁን ጎረቤት ሀገሮች እንደ ናይጄሪያ እና ካይሮ ያሉት እነሱ ወደ ሀገራቸው የተመለሱ ነው። እንባት አላቸው ለእንባታቸው ተናግረው ምናምን የኛው ግን ህፃን ልጅ የያዘ ያለው ልጅ 3 ልጅ የያዘ

0: አለ የታመመ ያለ
1: አዳዲስ ሚመጣ ሳለ
0: አይን ይያየ እንዴት መጣል? ሁለተኛ ደግሞ ሱዳንም ጅክስ ሆነች ሱዳን ያው ብዙ መልስ አይመጣም። ታባፊት ፖሊስ ምናምን ነበር ሚሊሻ ምናምን ነበር አፍታዶ ሚዙ ነበር ሚያስሩት ነበር። አሁን እኮ ያው አፍታዶ ቢዙ ወንጀለኛ ለከተባለ የሆነ የመንግስት ፖሊስ ጋር የመንግስት እንትን ነገር አካል ወስዶ ካሶ እዛ አስሮ ቢጠይቁ አሪፍ ነው። አሁን እኮ ሚሊሻዎች በየግላቹ አስሮ እየጠየቁ ነበር። እነሱ ትተው ህዝቡ ነው ተነሳው። ህፃናት ሽማግሌ ሴት ወንዱ ነው ስለተነሳ ቤት ኩልቶራል ካለበት ቦታ ከቤት እንዴት እንቀጣቀጣለን?
1: ከቤት ወጣችሁ በሰፈር ውስጥ ሲያገኙአችሁ ሲያገኙአችሁ ምንድነው አሳደው ይዟችኋል? ምንድነው የሚሆነው?
0: አሳደው ይዛሉ ወደ 45 ሆኖ በመኪና ይከታሉ። የት ይዘው እንደሚሄዱ አይታወቅም።
1: ከዛ ምንድነው ያረጉት?
0: ከዛ በቃ ይዞ እጅግር ምናምን አስሮ ይከታክታሉ። ብር ጠይቃሉ። 670 ብር ጠይቃሉ። ያግር ጥሩ ካልከፈልክ አሳልፎ ይሸጣል። እሱም እንደዛ ያረጋል። ወደ 10 ብር ምናምን ከተከደ ጠይቃል። ያ እንትን ካልክ ደግሞ በቃ ሁላልክን እስካውታ ድረስ ይደርሳሉ።
2: ሌላ ስሙ እንዲገለጽ ያልፈለገና በሊቢያ ኗሪ እንደሆነ የገለጸልን ኢትዮጵያዊ ጥቁር በመሆናችን ብቻ ህክምና እንኳን ማግኘት አልቻልንም ይላል።
0: እረኮ ሀማከት ይላ
3: ድሮ መንግስት ነበር የሚያስረን። አሁን ግን ህዝቡ ነው የተነሳብን። የሰፈር ድርዬ በፊት ሰው ይዞ ያስር ነበር። አሁን መሃል ከተማ ሰው ይዘው $5000 አምጣ ይላሉ። ታመ ሆስፒታል ብትሄድ ጥቁር በመሆነ ብቻ አገልግሎት አታገኝም። ታሞ የሚሞት ብዙ የኛ ሰው አለ። ዳቦ ቤት ሄደን አንሸጥም ይሉናል። እናንተ ጥቁሮች ናችሁ በሽታ ያመጣችሁብን ይሉናል። ከቤት የተባረሩ ባከራያቸው የተዘረፉ አሉ። ስራ አጥነት የተፈጠረው በስደተኞች ነው ብለው ውጡልን ነው የሚሉን። ኢትዮጵያውያን የታሰሩ የተገረፉ ብዙ አሉ። እናት ከልጇ ተነጥላ ታስራለች። የማቃቸው ሰዎች አሉ። የስደተኛ ጉዳይን ፖለቲካ የሚያደርጉ ሰዎች ደግሞ ስደተኛ ገድለው ይጥላሉ። ኢትዮጵያውያን የተገደሉ አላውቅም። ኤርትራውያንና ሱዳኖች ግን ተገድለው አይቻለሁ። ኢትዮጵያውያን ታሞ የሞቱ አውቃለሁ። እዚህ መሞት ራሱ ቀላል አይደለም። የቀብር ቦታ አታገኝም። ወረቀት አምጣ ይላሉ።
0: የገና በከመን ካውረቃታ ወረቃት ይገዱ ያኒ ደረላን ሐማራ።
2: በሊቢያ የሚገኙ ኢትዮጵያዊ ስደተኞችን በተመለከተ ተጨማሪ መረጃ ለማግኘት የውጭ ጉዳይ ሚኒስትርን ለማነጋገር ሞክረን አልተሳካልንም። አድማጮቻችን ከቢቢሲ አማርኛ ጋር ናችሁ። አሁን ደግሞ አጫጭር ዜናዎችን ላሰማችሁ። የአሜሪካ የጦር አውሮፕላን ተከስክሶ የቦይንግ ሰራተኞችን ጨምሮ 8 ሰዎች ሞቱ። የጦር አውሮፕላኑ ትናንት መደበኛ ፍተሻ ያደረገ ሳለ ነበር አደጋው የተከሰተው። የአደጋው መንስኤ እስካሁን አልተገለጸም። የኢራንን ጦርነት የሚያስቆመው ስምምነት እንደተፈረመ ዝርዝሩም በቅርቡ ይፋ እንደሚደረግ ትራምፕ አስታወቁ። የስምምነቱ ይፋዊ ፊርማ የማኖር ስነ ስርዓቱም የፊታችን አርብ በጄኔቫ የሚከናወን ይሆናል ተብሏል። ኢራን ከአሜሪካ ጋር በሚኖራት ቀጣይ ድርድር የእስራኤል ወታደሮች ሊባኖስን ለቀው እንዲወጡ እንደምትጠይቅ ማረጋገጫ ማግኘቱን ሄዝቦላ አስታወቀ። ቡድኑ እስራኤል ከሊባኖስ ለቃ ካልወጣች በአሜሪካና በኢራን መካከል የኒውክሌር ስምምነት አይኖርም ሲል ለሮይተርስ ተናግሯል። የእስራኤል ኃይሎች የመብት ተሟጋቾች ላይ ፈጽመዋል የተባለውን ጥቃት አውስትራሊያ መመርመር ጀመረች። የእስራኤል ኤምባሲ ቃል አቀባይ በክሱ ላይ ምንም ተአማኒ ማስረጃ የለም ያሉ ሲሆን ይፋዊ ቅሬታ እንዳልቀረበባቸውም አስታውቀዋል። የኢራን ብሔራዊ ቡድን በዓለም ዋንጫ በጣም መጨቆኑን አሰልጣኙ ተናገሩ። አሰልጣኝ አሚር ጋሊዮን ከኒውዚላንድ ጋር 2 አቻ መውጣታቸውን ተከትሎ በሰጡት አስተያየት ተጫዋቾቹ በመጨረሻው ሰዓት የጉዞ ክልከላ እንደተጣለባቸው ተናግሯል። ዜናዎቹ እነዚህ ናቸው። ሌሎች ዝርዝር ዘገባዎችን በድረገጻችን ላይ ታገኛላችሁ። የኤምኤስኤፍ ሰራተኞች ለምግብ ድጋፍ ወሲብ በመጠየቅ በሱዳናውያን ስደተኞች ላይ ጥቃት መፈጸማቸው ተገለጸ። በፈረንሳይኛ ምህጻሩ ኤምኤስኤፍ በመባል የሚታወቀው ዓለም አቀፉ የድንበር የለሽ ሐኪሞች ድርጅት ሰራተኞቹ የእርስ በርስ ጦርነትን በመሸሽ ደህንነትን ፍለጋ በተሰደዱ ቢያንስ 59 ሱዳናውያን ስደተኞች ላይ ወሲባዊ ጥቃት በመፈጸም መከሰሳቸውን አምኗል። ታዳጊ ሴቶችም ጭምር ለጥቃት የተዳረጉ ሲሆን በምግብ ወይም በስራ ዕድል ምትክ በተደጋጋሚ ወሲብ እንዲፈጽሙ ይጠየቁ ነበር። ወሲባዊ ጥቃቶቹ የተፈጸሙት እስካሁን ድረስ የቀጠለው የሱዳን የእርስ በርስ ጦርነት ከተቀሰቀሰ ከአንድ አመት ገደማ በኋላ በመስራቅ ቻድ ውስጥ በአውሮፓያኑ 2024 እንደነበረም ተገልጿል። የህክምና ረዴት ድርጅቱ ኤምኤስኤፍ በድርጊቱ ጥፋተኛ ናቸው ያላቸውን 18 ሰራተኞቹን ከስራ ማሰናበት

0: በቱን ቢገልጽም ሌሎች በወንጀሉ የተጠረጠሩ ግለሰቦችን ማንነት ግን ማወቅ እንዳልቻለ ለአሶሺየትድ ፕሬስ አስታውቋል። ድርጅቱ ለወሲባይ ድርጊት ሰዎችን ማዘዋወር ተብለው ሊጠቀሱ የሚችሉ ተደጋጋሚ ድርጊቶችን ማግኘቱንም በሐምሌ ወር ባወጣው የውስጥ ሪፖርቱ ይጠቁማል። ከተጎጆቹ መካከል አንዳንዶቹ አስፈላጊው ድጋፍ እንዳይቋረጥባቸው በመስጋት ስለተፈጸመባቸው ጥቃት ከመናገር መቆጠብ እንደሚመርጡ ዘገባው ጠቅሷል። ጥቃቱን ሪፖርት ያደረጉትም ቢሆኑ አንዳንዴ ምንም አይነት ምላሽም ሆነ ድጋፍ እንዳላገኙም MSF በራሱ ሪፖርት ላይ ያመነ ሲሆን የቅሬታ ማቅረቢያ ስርዓቱም በአብዛኛው ውጤታማ አልነበረም። MSF የወሲባይ ጥቃት ድርጊቱን ለመረመሩ የአሶሺየትድ ፕሬስ ጋዜጠኞች በሰጠው ምላሽ ይህ የስነ ምግባር ጉድለት የMSF እሴቶችንና ኃላፊነቶችን በከፍተኛ ሁኔታ የጣሰ ነው፣ በደረሰው ጉዳትም ክፉኛ አዝነናል ብሏል። ሱዳን በአገሪቱ ወታደራዊ ኃይልና ፈጥኖ ደራሽ ኃይሎች መካከል በተፈጠረ የስልጣን ሽኩቻ ከ3 አመታት በፊት ነበር ወደ እርስ በርስ ጦርነት የገባቸው። ከ11 ሚሊዮን በላይ ሰዎች ከቀያቸው የተፈናቀሉበትና 28 ሚሊዮን የሚሆኑት ደግሞ ለከፋ ረሃብ የተጋለጡበት ይህ ጦርነት በአሁኑ ወቅት በዓለም ላይ አስከፊውን ሰብአዊ ቀውስ ያስከተለ የእርስ በርስ ጦርነት መሆኑ ይገለጻል። ምንም እንኳን ትክክለኛው የሟቾች ቁጥር ባይታወቅም ጦርነቱ ቢያንስ የ150,000 ሰዎችን ህይወት እንደገጠፈና ሟቾቹ እስከ 400,000 ሊደርሱ እንደሚችሉ ይታመናል። በዚህ የእርስ በርስ ጦርነት ውስጥ መጠነ ሰፊ የወሲብ ጥቃት እንደ ጦርነት መሳሪያነት በሰፊው ጥቅም ላይ መዋሉ የተዘገበ ሲሆን ህጻናትን ጨምሮ ወንዶችና ሴቶች የጥቃቱ ሰለባ ሆነዋል። በመጨረሻም የዓለም ዋንጫን በተመለከተ መረጃዎችን ሊነግረን ገላና በላይ እዚህ ስቱዲዮ ይገኛል። ገላና ውድድሩ እንዴት እየሄደ ነው እስካሁን?
1: የዘንድሮ ዓለም ዋንጫ 16 ጨዋታዎችን አስተናግዷል እስካሁን የዛሬውን ሳይጨምር ማለት ነው። እና የተመዘገቡትን ውጤቶች ምናይ እንደሆነ ከዚህ በፊት ከተደረጉ የዓለም ዋንጫ ውድድሮች ሁሉ ለየት ያሉ ውጤቶች የተመዘገቡበት ነው። የትላንትናውን 3 ጨዋታዎች ጨምሮ ከተደረጉ 16 ጨዋታዎች 8ቱ አቻ በሆነ ውጤት ነው የተጠናቀቁት። ይህ ደግሞ በውድድሩ ታሪክ ለመጀመሪያ ጊዜ የተመዘገበ ውጤት ነው። ከተጠበቁ ውጤቶች መካከል ደግሞ የትላንትናው የኬፕ ቨርዴ እና የአውሮፓ ሻምፒዮን ስፔን ያደረጉት ውድድር ነው። ቤልጅየም ከኢጅፕት ያደረጉትም ውድድር እንደዚሁ በአቻ ውጤት ነበር የተጠናቀቀው። የዓለም ዋንጫን 5 ጊዜ የበላችው ብራዚል እንደምናስታውሰው ከሞሮኮ ጋር አቻ ነበር የወጣችው። ሌላ ከዚህ ጋር አያይዘን የምናነሳው የአውሮፓ ሀገራት በዚህ ውድድር እያስመዘገቡ ያለው ውጤት የተጠበቀውን አለመሆኑ ነው። 3 የላቲን አሜሪካ ሀገራት የመጀመሪያ ጨዋታቸውን አድርገው ማሸነፍ አልቻሉም። ብራዚል፣ ፓራጓይ እና ዩራጋይ ማሸነፍ አልቻሉም የመጀመሪያ ጨዋታቸውን። ዩራጋይ ከሳውዲ አረቢያ ጋር አቻ ነበር የወጣችው። ፓራጓይ በውድድሩ አዘጋጅ አሜሪካ 4-1 መሸነፏ ይታወሳል።
0: ዛሬ ምሽት የትኞቹ ጨዋታዎች ናቸው የሚጠበቁት?
1: እንግዲህ ፍሬ፣ ዛሬ 2 የአፍሪካ ተወካዮች የመጀመሪያ የዓለም ዋንጫ ውድድራቸውን ያደርጋሉ። የአፍሪካ ሻምፒዮና ሴኔጋል ለውድድሩ ትልቅ ግምት የተሰጣትን ፈረንሳይን ትገጥማለች ከምሽቱ 4 ሰዓት ጀምሮ። ሁለቱ ሀገራት ኮምፒቲቲቭ በሚባል የዓለም ዋንጫ ውድድርን ጨምሮ 3 ጊዜ ተገናኝተዋል። ከ3ቱ ግን ትንሽ በሚገርም ሁኔታ ሴኔጋል ነች የበላይነት ያላት። ዛሬ ምሽት ጥሩ ፉክክር ያሳያሉ ተብሎ ይገመታል። ሌላ ውድድር አልጄሪያና የዓለም ሻምፒዮናዋና በእግር ኳስ አንደኛ ደረጃ ላይ ያለችው አርጀንቲና የሚያደርጉት ውድድር ነው። አርጀንቲናና አልጄሪያ ከዚህ በፊት ኮምፒታቲቭ በሚባል ውድድር ተገናኝተው የሚያውቁት አንድ ጊዜ ነው። አርጀንቲና 4-3 አሸንፋ ታውቃለች።
0: አመሰግናለሁ ገላና። አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛን ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ዝርዝር ዘገባዎችን ለማንበብ ድረገጻችንን እንዲሁም የፌስቡክ ገጻችንን ጎብኙ። ቢቢሲ ኒውስ አማሪክ የዩቲዩብ ገጻችንንና የዋትስአፕ ግሩፓችንን በመቀላቀል መረጃዎችን ታገኛላችሁ። የዛሬውን በዚሁ ነው የምናበቃው። ነገ በሌሎች ዘገባዎች እንገናኛለን። እስከዚያው በያላችሁበት መልካም ምሽት፣ መልካም ጊዜ ይሁንላችሁ።

0: سلام كبرات سمعتي فنو بي بي سي تقرنيا نايز ساعة فنونا نفل مالنا أبا تقرأي كورك عدنا كساب جزا نجزا زكايد زلو هو تهدرا وقفا
1: ورقي لخيب الحمد لله كدي حديرو وبحدا غير فما بيمون دارم توي تجوا دي وترا بيو في تاريا كاي توني بس انا زي
2: اللي فهم تكني هاوتي كما كتي دي تمام انا نقول انا هم كل على كون قال الثواري هم في بيني في ولا مستمتع لي دي كون قاعد
3: نعمل احنا ما اللي بيلوم زعونا حسبنا سلطان بعشرة واش كما يجيب الملزل كن اي من الصراحه يو تاكسي تخمي رامز غور وزلو بعالم يملسو من جست حطت
0: هو اي ناي من جست يو ملميلو زهباكم
3: من جست غرا
0: ኤርትራዊት ዶክተር አይዳ ሀብተጽዮን አበትካል ባዮ ኦስዋ መዝነት ወሂቧ ሰናይ መከተታል አበትግራይ ከወርቅ ዕደና ከሳብ ገዛ ንገዛ መጠነ ሰፊህ ወታደራዊ ግፋ ይካሄዳል በቤሲ ትግርኛ በዕጡቃት ንዝ ተገፈፉ ግዳያት ስድራ ግዳያት ከወታደራዊ መሰልጠኒ ዘምለጡ መናሰይ ዘዘራረበ ኮይኑ ሰነዳት ሕክምናን ገለተን ቀሳቀሲ ምስልታት ወን ተመልኪቱሎ ላዮን ጽገብ እያ አደላቶ
4: ነባራይ ከተማ አድዋ አቦ ሓንቲ ቆልዓ ተስፋይ ገብረ እግዚአብሔር ካልስን ናይ ውሽጢ ስረን እናዘረብ ምሻጥ ዝረኽቦ ገንዘብ ህይወቱን ምምራሕ ኮነ ክራይ ገዛን ምኽፋል ክመልአሎ ኣይከኣለን ናብ ወረዳ ኣሕሳ ፍሉይ ቦታ ጣብያ ዓዲ ፍታው ወርቂ ክኣሪ ኢሉ ኸይዱ ወርቂ ርውዕ ኢሎም ኣብኡ ንእሽተይ ኬንዳ ሰሪሖም እዮም ዝድቀሱ ኣንጊሆም ገስጊሶም ድማ ናብ ወርቂ ምእራይ ይወፍሩ 13 ጉንበት 2018 ዓ.ም ኢትዮጵያ ወጋሕታ ሰዓት ዓሰርተ ሓደ ፈረቓን ከም ልሙድ ክወፍሩን ትላዓሉ ዙሪኦም ብዕጡቓትን ፖሊስን ከም ዝተኸበበ ተረዲኦም 180 መናእሰይ ብኣስታት 25 ዕጡቓትን 4 ፖሊስን ተገፊፎም ኣብ ከተማ ኣሕሳኣ ናብ ዝርከብ ቤት ትምህርቲ ዓዲ ፍታው ተወሲዶም ስዒቡ ድማ ሰጉሕ ናብ ዝበሃል ወታደራዊ መሰልጠኒ ግዒዞም ኣብ ጣብያ ማርያም ሸዊቶ ምስ በፅሑ ተስፋይ ካብቲ ግፋን ዝፅበዮ ወታደራዊ ተዓሊምን ንምህዳም ካብ መኪና ዘሊሉ ከቢድ ናይ ርእሱ ጉድኣት ወሪድዎም ቀልቦ ኣይፈልጥን ሕዚ ምን ኣስሓዉ ገብረ ማርያም ገብረ እግዚኣብሔር ኣብ ኣክሱም መባእታዊ ሆስፒታል ናትና የላዓለሎም
1: ሞይቱ እዮም ኢሎም ንነይሮም ካሒዙ ውኒ ዝፈልጦ ነገር የለን ደቅና ራሶቶም ርኽቦም ሓወይ ምኳኑ ስልክ ረኽቦም እዮም ደው ኢሎም ኣናቱ ስልክ ነራ መዋይሎ ክጅቡ ካብ ጅቦ ፅምታ መዋይል ንዓኒሀ ንዓተ ባሂለ ንሕክምና ናብ ሪፈራል ናብ ክመፅ ነይሩ ካብ ናብቲ ሪፈራል ክመፅ እዮ ርእሱ ግን ኦፕሬሽን ትብሩ ናይ ኣክሱም ግን ንሰር ኢሎም ናን መቐለ ካብኡ ከዓ መቐለን ግዳዕም ስለ ዘይበፅሐና ናይ ግንቢ ክንእስወለና

0: ቢቢሲ ካብ መባእታዊ ሆስፒታል ናትና ዝረኸቦ ሕክምናዊ መረዳእታ ወዲ 36 ዓመት ተስፋይ ገብረ እግዚኣብሔር ኣብቲ ሆስፒታል ክትትል ሕክምና ከም ዝገበረን ከቢድ ናይ ርእሲ ጉድኣት ከም ዝወረዶን የረጋግጽ። ኣብ ጥቓ ከተማ ዓብዪ ዓዲ ኣብ ዝርከቡ ክልተ ወርቂ ዝዕደነሎም ኣባግባን ሩባ ኸዛን ካብ ዝበሃሉ ከባብታት ብ17 ጉንበት 2018 ዓ.ም ኣርምስሳ ኣባላት ሓይልታት ትግራይን ገጾም ብክሹፍ ዝሸፈኑ ዕጡቃትን ንልዕሊ 700 ሰባት በስገዳድ ከም ዝገፈፉ ቢቢሲ ካብ ግዳያትን ኣባላት ስድራን ሓበሬታ ረኺቡ። ኣቦ 4 ቆልዑ ኣይተ ሰለሞን ሃይለማርያም ኣብ ከተማ ዓብዪ ዓዲ ንኻልኦት ሰባት ብኣእዱግ እምንን ሑፃን ብምሽካም መዓልታዊ ናይ ጉልበት ስራሕ ሰሪሑ ብዝረኽቦ ገንዘብ እዩ ደቁ ዘዕቢ ነይሩ። ኣብቲ ዕለት ሩባ ኸዛ ኣብ ዝበሃል ከባቢ ወርቂ ዝኣርዩ ሰባት ሓመድ ከግዕ ዘሎም ተሰማሚዖም ወሲዶሞም ብድሕሪኡ ሰለሞንን ወዲ ሓወብኡን ናብ ገዝኦም ኣይተመለሱን። በዓልቲ እንድኡ ወይዘሮ መድረኽ ኪዳነ ማርያም ዘካርያስ ኣብቲ ዕለት ካብ ኣባግባ ብክሹፍ ገጾም ብዝተሸፈኑ ዕጡቃት ካብ መንጎ ዝተገፈፉ ኣማዒት ሰባት እዩ።
1: ከምዞም ናይ ልብያ ዓይኖም ጥራሕ ዝረአይ ገጾም ተሸፊኖም እዮም ብምሉኦም ቁኢዶም ብበትሪ ኣጉድጓድ ዝነበረ ኩላሱ ኢልቡዶ ምስ ብታንት እናሃለወ ማቁትናኸንዕ ንሕይትዕዙ ክዳንና ንክደል ማ ኣይትክደን ስኢሉ ዕራቆት እዮም ዘለዎ ተገፊፉ ብበትርና በሉ ሻርጢት ምትኳስ በፅሖም እዮም ታጊያ ንቴልካ እዮምማ መልሳ በትሪ ዕላ ንኽ እዩ።
0: ምክትል ኣዛዚ ኣርምስሳ ከርነል ዘልኡል ማቴዎስ ናቱ ኣርሚ ኣብ ኣባግባ ተዋፊሩ ስጉምቲ ከም ዝወሰደ ገሊፁ
2: ማኣድን ውራ ለክፋዊ ኦፕሬሽን ጌርና እቲ ኣብኡ ዝነበረ መንሶ ቦቲናየ ኢና ንሕና ትፈልጥዮ ዘለቲ ብዛዕባ ምስላ ናይ ሰራዊት ዝመልሰ ግን ናይ ትካድረን ዋደ ሸሞንተን ስራሓት እምበር ናትና ስራሕ ኣይኮነን ኣብ ሩባ ኸዘን ኣብ ዳባ ጊባ ዝበሃልን ዝነበረ መንሰ ንካሊእ ናይ ፀጥታ ውነታት ብጣዕሚ ሓደገኛ ስለዝነበረ ናይ መረጅጋእ ስራሓትን እርምጃን ወሲድና ኢና።
0: ኣብ መንጎ ዕዳጋ ዓርብን ማይ ቅናጣልን ናብ ዝርከብ ወታደራዊ ማዓስከር መናእሰይ ኣይወሰድኩም
2: ደፍዮን ደነሱ ከምዚ ዓይነት ካርታ ነይደሊ ንሱሩ እንታይ ኣትኩ ንስኸ ብዛዕባ ካርታ ግዛምዛዕኮ የድልየኩምን ጂፒኤስ ሕዝኪ ዘይርክረ እዮ ንሱ ኣነ ዝፈልጦ ነገር የብለይን።
0: ኣብ ብዙሓት ጣብያታት ዞባ ሰሜን ምዕራብ ትግራይ ኣብ መያዝያን ጉንበትን ክዳን ሓይልታት ትግራይ ዝተኸደኑ ዕጡቃት ገዛ ንገዛ ብምዛር ብዙሓት መናእሰይ ከም ዝገፈፉ ግዳያትን ስድራ ግዳያትን ንቢቢሲ ገልፁ። ኣይተ ሓጎስ ኣብቲ ዞባ ኣብ እትርከብ ሓንቲ ጣብያ ዝነብሩ ሓረስታ እዮም 14 ጉንበት 2018 ዓ.ም ብለይቲ ገዝኦም ተንኳሕኪሖም ሬንጀር ዝተኸደኑ ዕጡቃት እዮም። ንወዲ 20 ዓመት ወዶም ካብ ድቃ ሰልዒሎም ወሲዶምዎም ኣብ ከተማ ውቕሮ ደቅኽን ወይ ሰብኡትክን ናብ ምግዳል ለኣኻ ንዝብል ጎስጓስ ኣመሓደርቲ ዘይተቐበላ ኣስታት 50 ኣደታት ካብ 13 ጉንበት 2018 ዓ.ም ጀሚሩ ንሓደ ሰሙን ከም ዝተኣሰራ ንቢቢሲ ገሊፀን ቢቢሲ ናብ ወታደራዊ ማዓስከር ተወሲዶም ወታደራዊ ስልጠና ንዝተዋሃቦም ግዳያት እውን ዘዘራረበ እንትኾን ተዓለምቲ ሕማቅ ኣተሓሕዛ ከም ዝግበረሎም ገሊፆም። ቢሮ ሰላምን ፀጥታን ትግራይ ኣብ ትግራይ ተመልሚሎም ንዝመፁ መናእሰይ ወታደራዊ ስልጠና ይህብ ከም ዘሎን መስርሕ ምልመላ ግና መንግስቲ ትግራይ ይፍፅሞ ከም ዘሎን ንቢቢሲ ኣረጋጊፁ። ቢቢሲ ንሓላፊ ቢሮ ሰላምን ፀጥታን ትግራይ ጀነራል ፍስሃ ኪዳኑ ፍስሃ ማንጁ